ሰራውሎ ንቄሉ ደግሎ ሰሪን በሲሩሎ ወያድ አዘንጃይ ገበል ቡዴ ወይና ወይ ኩዱልመይ ታያቱ አይመይ ነሰኝ አዘንጃይ ኮካዲ ጃምባር ጁዶኑ ጃምባር የፈምረ ፈትካ